እዚ ድምፂ ሓርነት እዩ። ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ። እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም። ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣት ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር።

ክቡራት ሰማዕትና ካብዚ ቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ምምዛዝ ኤርትራዊ ኣብ መድረኽ ሰብኣዊ መሰል ተኾኒኑ ዩኤን ዎች ዝተባህለ ሰብኣዊ ትካል ኤርትራዊ ንኣቦ እምበርነት ባይቶ ሰብኣዊ መሰል ሕቡራት ሃገራት መድረኽ 226 ምምዛዛ ብትሪ ከም ዝቃወም ብ6 ሃሰ 226 ብዘውፅኦ መግለፂ ኣፍሊጡ። ኣታሓዙ ከዓ ንከምዚ ዝኣመሰለ ሓላፍነት ሰብኣዊ መሰል ኣዝዩ ሕማቕ ምስሊ ንዘለዎ ኣካል ምምዛዝ ሕማቕ ውሳነ እዩ ኢልዎ። ሂለል ኒየር ፈጻሚ ዳይረክተር ዩኤን ዎች ነዚ ዝምልከት ኣብ ዝሃቦ ርእቶ ኤርትራዊ ምሕዳራዊ ወታደራዊ ብሓደ ጨቋኒ ውድብ ትምራሕን ፍሪዶም ሃውስ ዝተባህለ ትካል ከም መምዘኒ ሰብኣዊ መሰል 300 ነጥቢ ጥራይ ዝሃባ ኣብ ዝኸፍአ ደረጃ ሰብኣዊ መሰል ዘላ ሃገር ምዃና ብዝርዝር ሓቢሩ። ኣታሓዙ ከዓ መራሒ ኤርትራ ኢሳያስ ኣፈወርቂ ዝተንጸለ ብምዕራባዊ ዓለም ንዓሰርተታት ዓመታት ብትሪ ክንቀፍ ዝጸንሐ ምዃኑ ጠቒሱ፣ ኣዘዝቲ ሰራዊት ድማ ብሰንኪ ኣብ ጎረቤት ሃገር ኢትዮጵያ ትግራይ ኣብ ውግእ ዝፈጸምዎ ግሰታትን ገበናትን ብመንግስቲ ኣሜሪካ እገዳ ዝተበየነሎም ምዃኖም ጠቒሱ። ኣብ ርእሲ እዚ ኣብ ኤርትራ ካብ 1993 ክሳብ ሎሚ ምርጫ ከም ዘይተኻየደ መወዳእታ ዘይብሉ ግድል ወታደራዊ ኣገልግሎት ከም ዝዝውተር ኣብ ኣካይዳ መንግስቲ ነቓፊ ርእይቶ ዘቕረቡን ጋዜጠኛታትን ብቐጻሊ ዘፍርዲ ከም ዝእሰሩን ውስራት ፖለቲካ ብረቂቕ መንገዲ ከም ዝሰቐዩን ዜጋታት ብምርጫኦም ናይ ምምላኽ መሰል ከም ዘይብሎምን እቲ ትካል ብሰፊሑ ኣቕሪቡ፣ እዚ ኩሉ ተደሚሩ ናይ ኣፍሪቃ ሰሜን ኮርያ ከም ዝተባህለት ከዓ ተመልኪቱ። ምንፅር እዚ ንኤርትራ ናብ ወንበር ሰብኣዊ መሰል ምምዛዝ ዘይጥዑይን ላግፅን እዩ ኢልዎ። ናይዚ ዓመት እዚ ናይ ሕቡራት ሃገራት ማሕበራዊ መድረኽ ዓለም ለኻዊ ምትሕብባርን ምሕዝነትን ኮይኑ ናይ ኩሉ ወዲ ሰብ ኣካላውን ስነ ኣእምራውን መሰል ብዝለዓለ ደረጃ ከም ዝወሓስ ንምግባር እዩ። ኣብ ከምዚ ኩነታት መንግስቱ ብፆታዊ ዓመፅ ሰባት ብምስቃይ ጉድድ ናይ ጉልበት ዝመዛ ዝፍፅምን ምስዋር ዜጋታት ዘውትርን ባእታ ናብ ሓላፍነት ሰብኣዊ መሰል ምምዛዝ ዘሕዝን ምዃኑ እቲ ዳይረክተር ፈጻሚ ኣካል ናይቲ ትካል ገሊጹ። እዚ ንህግደፍ ዝውክል ኤርትራዊ ክመርሖ ዝበሃል ዘሎ ማሕበራዊ መድረኽ 226 ካብ 2930 ጥቅምቲ 226 ኣብ ጀነባ ክጋባእ ትፅቢት ይግበረሉ። ዶክተር ቴድሮስ ኣድሓኖም ሕርያ ኢትዮጵያ ሰላም ክኸውን ተማሕጺኑ። ኢትዮጵያዊ ዶክተር ቴድሮስ ኣድሓኖም ገብረ የሱስ ዳይረክተር ትካል ጥዕና ዓለም ሕርያ ኢትዮጵያ ሰላም እምበር ውግእ ክኸውን የብሉን ዝብል ዝማእከሉ መልእኽቲ ኣመሓላሊፉ። ኣብዚ መልእኽቱ መራሕቲ ፌደራላዊ መንግስቲ ኢትዮጵያ ኮኑ መራሕቲ ክልላት ንዘተን ፖለቲካዊ መፍትሒ ምርካብን ንክደፍኡ ተማሕጺኑ። ንሱ ነዚ መፀዋዕታ ክቕርብ ዝደረኾ እቲ ኣብ ዝተፈላለዩ ኩርናዓት ኢትዮጵያ ዝረአ ዘሎ ቀጻሊ ወተሃደራዊ ጎንፅታት ምዃኑ እውን ኣመልኪቱ። ኣብዚ ኣብ ዝተፈላለዩ ማሕበራዊ መራኸቢታት ዝተዘርግሐ መግለጺ ትግራዋይ ኢትዮጵያዊ ዳይረክተር ጥዕና ዓለም ንቐጻሊ ዘተኣማምን ሰላም ዝፅውዕ መግለጺ ከውፅእ ብብዙሓት ክሕተት ከም ዝጸንሐ ተጠቒሱ። ምዝ ብምትሓዝ ኣብቲ መግለጺኡ ውግእ ሞት ዕንወት ምዝባልን ዘስዕብን ብዙሓት መሰላት ዘስእንን ምዃኑ ኣጠንቂቑ። እቲ ውግእ ጠጠው ምባልን ምውጋድ ከምቲ ኣብ ግዜ ውግእ ትግራይ ዘጋጠመ ኣብ ልዕሊ ሰባት ዝወረደ ህልቅትን ዕንወት ንብረትን ንምቁራፅን ዝሓትት መፀዋዕታ ዶክተር ቴድሮስ ኣድሓኖም ሎሚ እውን ኣብ ክልላት ዓፋር፣ ኣምሓራን ክድገም ምድላዩ ንፌደራላዊ መንግስቲ ኢትዮጵያ ብትሪ ነቒፉ። ነቲ መንግስቲ ኢትዮጵያ ዶክተር ቴድሮስ መሳርሒ ህወሓት እዩ ብዝብል ከቕርቦ ዝፀንሐ ክሲ ከዓ ኣብቲ መግለፂኡ መፂግዎ። ዶክተር ቴድሮስ ኣድሓኖም ኣብዚ ናይ መጀመርታኡ ዘይኮነ መፀዋዕታ ዘተን ፖለቲካዊ መፍትሕን ህዝቢ ክልላት ኣምሓራን ኦሮሞን ኣብዝሓለፈ 3 ዓመታት ክደምዩ ከም ዝፀንሑ ብምጥቃስ ህዝቢ ክልል ትግራይ ዳግማይ ኣብ ናይ ምድማይ ሓደጋ ከም ዘሎ እውን ኣስፊሩ። ክልላት ቤንሻንጉልን ዓፋርን እውን ኣብ ሓደጋ ከም ዝርከቡ ኣብቲ መግለፂ ጠቒሱ። ኣብ መወዳእታ ከዓ ደጊም ውግእ ኣብ ኢትዮጵያ ይኣክል ኢሉ ጳጳስ ቫቲካን ንሰላም ሱዳን ጸዊዖም። ጳጳስ ቫቲካን ሊዮ መበል 14 ኣብ ሱዳን ሰብኣዊ ረድኤት ናብ ሲቪል ሕብረተሰብ ዝመሓላለፈሉ መንገዲ ንኽኸፍትን ናብ ሰብ መዚ እቲ ሃገር መፀዋዕታ ኣቕሪቦም። ዓለም ለኸ ማሕበረሰብ ከዓ ኣብቲ ሃገር ተኽሲ ጠጠው ኢሉ ሰላም ዝወሓሰሉ ኩነታት ንኽፈጥር ተማሕጺኖም።
እቶም ጳጳስ ኣብ ቫቲካን ኣደባባይ ቅዱስ ጴጥሮስ ብዙሓት ኣመንቲ ንጸሎት ኣብ ዝተኣከቡ ኣብ ዘስምዕዎ ቓል ብሓፈሻ ኣብ መላእ ሱዳን ብፍላይ ድማ ኣብ ኤል ዓብድ ዋና ከተማ ሰሜን ኩርድፋን እምናገደደ ይኸይድ ብዛዕባ ዘሎ ውግእ ሕድሕድ ዝሓደሮም ሸቕሎት ኣመልኪቶም መልእኽቲ ኣመሓላሊፎም። ጳጳስ ሌዮ መበል 14 ኣብቲ ዘስምዕዎ መንፈሳዊ ቓል ኣብ ሱዳን ንዘሎ ዘገርም ኩነታት ብቐጻሊ ከም ዝከታተልዎ ጠቒሶም ናብቲ ህዝቢ ብዘለዎም መንፈሳዊ ቅርበት ኣብ ሓላፍነት ዘለዉ ሰብ መዚ ሱዳን መተሓላለፊ ሰብኣዊ ረድኤት ንኽኸፍቱ ክሓቱ ከም ዝተገደዱ ጠቒሶም ምዚ ብዝተተሓዘ ኣህጉራዊ ሓይልታት ብዘለዎም ዲፕሎማስያዊ ግደ ውግእ ከም ዝቋረፅ ክገብሩ ከተሓሳስቡን ምእንቲ እቶም ግዳያት ክጽልዩ ክጽውዑን ከም ዝተገደዱ እውን ኣብቲ ስብከቶም ብሰፊሑ ገሊጾም። ናይዞም ጳጳስ መጸዋዕታ ስማዕ ዘሎ እቲ ኣብ ሱዳን ኣብ መንጎ ብጀነራል ኣልቡርሃንን ጀነራል መሓመድ ሓምዳንን ታጋሎን ዝምራሕ ውግእ ሱዳን ካብ ዝበላዕ 4ይ ዓመቱ ኣብ ዝሓዘሉ እዩ። ኣብቲ ዜና ከም ዝተገልጸ ኣብዚ እዋን እዚ ኣብ ሱዳን ብፍላይ ኣብ ኣልፋሽር ሰሜን ኩርድፋን ካዱግሊ ደቡብ ኩርድፋንን ካልኦት ከባቢታትን 19.5 ሚልዮን ሰባት ኣብ ኣዝዩ ሕሱም ጥሜት ወዲቖም ኣለዉ። ምዚ ብዝተተሓዘ ኣብ ውሽጢ ሃገር ዝተመዛበሉ ሱዳናውያን ኣስታት 9 ሚልዮን ክኾኑ እንከለዉ ብሰንኪ እቲ ውግእ ካብ ሃገሮም ወፃኢ ዝተሰዱ ከዓ ልዕሊ 4 ሚልዮን እዮም። ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ስለማዕትና ካብ ዝቐጺልና ሓቀኛን ተበላጽን ምስክርነታት ፊት ንፊት ዝብል ናይ ቤትጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ርእሲ ዓንቀጽ ነቕርበልኩም። መንግስቲ ብልጽግና ኣብዚ ዝሓለፈ ክልተ ዓመታት ኣልዒልዎ ዘሎ ልኡላውነት ኤርትራ ዝጸባእ ድፍረት ንኤርትራውያን ጥራይ ዘይኮነ ንሕብረተሰብ ዓለም እውን ኣደንጺዎ ኣሎ። ሕቶ ብልጽግና ብሓፈሻ ብቐጥታ ንልኡላውነትን ግዝኣታዊ ሓድነትን ኤርትራ ዝኽሕድ ኮይኑ ክትርድኦ የጸግም። በዚ ተጋላባጥነቱ ድልየቱ እንታይ ምዃኑ ንምርዳእ ዝጽገሙ ዘለዉ ኸዓ ብዙሓት እዮም። ብልጽግና ናብ ዓለም ለኻዊ ትካላት ክጽውዕን ክምሕፀንን እንከሎ ኣገልግሎት ወደብ ዓሰብ ክረክብ እምበር ልኡላውነት ናይ ምግሃስ ሓሳብ ከም ዘይብሉ መሲሉ ክቐርብ እዩ ዝፍትን። ከምዚ ዝገበረሉ ምኽንያት ድማ ናይ ብሓቁ ዘይኮነ ኣብ ዲፕሎማስያዊ መድረኽ ቦታ ከይስእን ዝምህዞ ምስምስ እዩ። ኣብ ዘቤታዊ መድረኻቱ ግና ኤርትራ ወደባ ጥራይ ዘይኮነ ንኤርትራ ብምሉኣ ዓምጢርና ክንመልሳ ኢና ኢሉ ይጀሃርን ይፍክርን። ናይቲ ዘቤታዊ ዳንኬራ ተልእኾ ነቲ ብኩሉ ኢትዮጵያዊ ኩርናዓት ዝረአ ብዘሎ ውግኣት ሕቶታት ኣብ ምልዓል ዘሎ ህዝቢ ኣብ ክንዲ ናብ ውሽጣዊ ጉዳዩ ዘቕልብ ናብ ደገ ንኸማዕዱ ዝምህዞ እዩ። ኣብይ ኣሕመድ ኣብ ብዙሕ መድረኻት ኤርትራ ነፃ ንምውፃእ 30 ዓመታት ወሲዱ ንኣና ናብ ኢትዮጵያ ንምምላሳ ግና 30 ዓመታት ኣይክወስደልናን እዩ ዝብሎ ቀልቢ ናይቲ ህዝቢ ንምስላብ እዩ። እዚ ኣብ ኣብይ ኣሕመድ ዝጅምር ዘሎ ዘይኮነ ዝሓለፉ ኢትዮጵያውያን ገዛእቲ እውን ከም መናውሒ ዕድሚኦም ኣብ ስልጣን ክጥቀምሉ ፈቲኖም ዘይተዓወትሉ ሸፈጥ እዩ። ብብልጽግና ዝምራሕ መንግስቲ ኢትዮጵያ ኣንጻር ልኡላውነት ኤርትራን ቂድዎ ዘሎ ወራሪ ወፈራ ብዓብዩ ንኤርትራውያን ዝምልከት ኮይኑ ኣብ ኣህጉራዊ መድረኻት እውን ዘሻቕል ዘሎ ኣጀንዳ እዩ። ብዛዕባ ዝርኢቶ ካብ ዝህቡ መንግስታትን ዓለም ለኻዊ ትካላትን ንብልጽግና ደጊፉ ብቐጥታ ኣንጻር ልኡላውነት ግዝኣታዊ ሓድነትን ኤርትራ ዝተሰለፈ የለን። ሓደ ሓደ ውልቀ ጸሓፍትን መደርትን ግና ብቐጥታ እኳ እንተዘይኮነ ብተዘዋዋሪ ንብልጽግና ዘስክሩ ይተሳእኑን። ኣብ ሓደ እዋን ኣምባሳደር ኣሜሪካ ኣብ ኢትዮጵያ ዝነበረ ዲፕሎማት ታቦር ናይጂ ኣብ ዝቐረባ ግዜ ኣብ ጋዜጣ ፕላስ ዘይዛመድ ከዛምድ ብምፍታን ግብፅን ኤርትራን ጉዳይ ቀይሕ ባሕሪ ዝምልከተን እተን ምስቲ ባሕሪ ዝዳወባ ሃገራት ጥራየን ካበላ ጉዳይ ፈለግ ኣባይከ በተን ማየን ናብ ቱሩባ ዝፈስስ ሃገራት ጥራዩ ዝውሰን ማለተን ድኾን ይኸውን ዝበሎ ኮነልካ ንምግጋይ ዝተሰንዘረ ኣብነት እዩ። ታቦር ናይጂ ልኡላውነትን ግዝኣታዊ ሓድነትን ሃገራት ዝዕቀበሉ ኣፍ ደገ ባሕሪ ዘየብለን ሃገራት ወደባዊ ኣገልግሎት ዝረኽባሉን ሃገር ኣቋሪፆም ዝፈሱ ሩባታት ዝመሓደሩሉን ዓለም ለኻዊ ሕግታትን ቻርተራትን ነነብሶም ክኢሎም እንታይ ከም ዝብሉ ስለ ዘይርዳእ ዘይኮነ ተዓሚቱ ብልጽግናን ዘቕርቦ ዘሎ ብዝኾነ ኣህጉራዊ ሕጊ ንዘይድገፍ ግህሰት ምኽንያታዊ ከምስሎ ስለ ዝደለየ እዩ። ምናልባት ገለ ኢትዮጵያውያን ንኸምዚ ዝኣመሰለ መሰረት ዘይብሉ ሸፋጥ ደገፍ ርእዮም ኣብ ቅኑዕ መገዲ ዘለዉ ይመስሎም ይኸውን። እንተኾነ ተመሊሱ ዋጋ ዘኽፍሎም እምበር ኣብዚ እቶ ዝበሃል ሓሳብ ኣይኮነን። እቲ ብኣንጻሩ ተስፋ ዝህብ ድማ ከም በዓል ታቦር ናይጂ ዝኣመሰሉ ዘይሓላፍነታውያን ንዝፈጥርዎ ምድንጋር ጉዳይ ህዝቦም ብዘገድሶም ሓደ ሓደ ፍትሓውያን ኢትዮጵያውያን ዝቃላዕ ዘሎ ምዃኑ እዩ። ጽላ ህዝቢ ኤርትራ መንግስቲ ብልጽግና እምበር ህዝቢ ኦሮሞ ኣይኮነን ኢሉ ዝጀመረ
አማኻሪ ኣዛዚ ሰራዊት ሓርነት ኦሮሞ ኣብ ወፃኢ ዝኾነ ጃል ዲረኛ ጉደታ ብምስሊ ኣሰኒዩ ንኣዲስ ስታንዳርድ ዝሃቦ ሓቀኛ ምስክርነት ብኣወንታዊ ኣብነት ዝውሰድን ዝተባባዕን እዩ። ዲረኛ ጉደታ ኣብቲ ምስክርነቱ ዓሰብ ናይ ኤርትራ ምዃና ኢትዮጵያ ክሳብ ዶብ ጅቡቲ ፈሪማ ዝተቐበለቶ እዩ። ነዚ ምጥሓስ ነቲ ናይ መግዛእቲ ሕጊ ዘይምቕባል እዩ። ህዝቢ ኦሮሞ ኣብ ሃገሩ ተኸቢሩ ክነብርን ሃብቱ ብመዓርነት ክጥቀምን እምበር ዘይናቱ ገማግም ባሕሪ ክውንን እየ ኢሉ ኣብ ከንቱ ክመውት ኣይግብኦን። ኣብ ግዜ ደርጊ ኢትዮጵያ ክሳድካ ክትቁረፅ እያ እናተባህለ ኣብ ውግእ ኤርትራ ስለ ዝኣተዉ ብዙሓት ቤተሰብና ስኢና ኢና። ናትካ ናብ ዘይኮነ መሬት ከድካ ሙማት እንታይ ትርጉም ኣለዎ? እዚ ኮይኑ ኢትዮጵያ ብሓይሊ ዓሰብ ሒዛኸ ከተመሓድራን ብሰላም ክትነብርን ትኽእል ድያ ክበሃል እንከሎ ፈጺምካ ዘይከኣል እዩ። ቀይሕ ባሕሪ ክትጥቀምን ብኣቢልካ ምስ ካልእ ዓለም ክትራኸብን እንተ ደሊኻ ብውግእ ዘይኮነ ብሕጋውን ዲፕሎማስያውን ኣገባብ እዩ ዝረጋገጽ። ኣብዪ ኣሕመድ እዚ ሎሚ ዘልዕሎ ዘሎ ሕቶ ናይ ህዝቢ ኦሮሞ ሕቶ ከም ዘይኮነ ኣጸቢቑ ይፈልጥ እዩ። ሕቶ ቀይሕ ባሕሪ ናይ ስዑድያ ዓረብን ሕቡራት ኢማራት ዓረብን መፈኻኸሪ እዩ። እዘን ሃገራት ነተን ወደባት ኣልሚዐን ረብሓ ናይ ምኽዕባት ድልየት እዩ ዘለወን። ኣብዪ ኣሕመድ ዘይሕጋዊ ሕቶ ወደብ ዓሰብ ዘልዕል ዘሎ ካብ ኢማራት ዝረኽቦ ፍሉይ ረብሓ ስለ ዘለዎ እምበር ንህዝቢ ኢትዮጵያ ሓልዩ ኣይኮነን። ሓይሊ ባሕሪ ካን ንፅየ ዝብለሉ ዘሎ ምኽንያት እውን መንቀሊኡ ንኢማራት ንምሕጓስ እዩ ብዝብል የብርህ። ሓላፍነት ዝስምዖም ኢትዮጵያውያን ኣብ ኤርትራን ኢትዮጵያን ጥራይ ዘይኮነ ኣብ ዞባና ሰላም ምስፋን ዘኽእል ምስክርነት ኣብ ዝህብሉ ዘለዉ ንዓመታት ኣብ ዘይጉዳዩ ኣትዮ ሓድነት ኤርትራ ኣብ ምዝራግ ከዕገርግር ዝጸንሐን ዘሎን ካናዳዊ ፕሮፌሰር ጆሴፍ ኢሎን ማግነት ዝተባህለ እዩ። እዚ ብኢትዮጵያውያን እኳ ተቐባልነቱ ዝተጸንቀቐ ብሄር ተኮር ፌደራላዊ ምምሕዳር ክዕኩኽ ዘዕለብጥ መላኽዒ ምሁር ኣብ ሳልሳይ ጉባኤ ኤርትራዊ ዓፋር ብሄራዊ ጉባኤ ኣብ ዘቕረቦ ፍራሕሲ ሓሳብ ኤርትራ ኣብ ውግእ ምስ ኢትዮጵያ እንተተሳዒራ ኢትዮጵያ ከምቲ ኣሜሪካ ኣብ ጉዳይ ጃፓን ዝተኸተለቶ ንመላእ ኤርትራ ኣካል ግዝኣታ ገይራ ናይ ኢትዮጵያ ሕገ መንግስታዊ ሞዴል ፌደራላዊ ምምሕዳር ዘርጊሓ ሰራዊት ኣብ ኤርትራ ክተስፍር ትኽእለሉ ስምምዕ ከተውሕስ ኣለዋ ኢሉ። እዚ ሞዴል ዝበሎ ሕገ መንግስቲ ንምቕያር ኣብ ኢትዮጵያ ኣስታት 4,000 ተሳተፍቲ ይማኸሩ ኣብ ዘለውሉ ግዜ ምዃኑ ኸዓ የገርም።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመጽእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕ ሙዚቃ ንሰናበተኩም ሰናይ ቀናይ።